0: ብሽንቲ ኣትሚትን ተስዓን ሓደን ድማ ከም ኩሉ ክፋላት ኤርትራ ብከቢድ መስዋእት ህዝቢ ኤርትራ ካብ መግዛእቲ ኢትዮጵያ ሓራ ኮይና ኤርትራዊት ወደባዊት ከተማ ኮይና ትቕፅል ኣላ። እዚ ኩሉ ብዛዕባ ዓሰብ ብኢትዮጵያውያን ዝቕርብ ዘሎ ዓጀውጀው ቅንጣብ ሓቅነትን ሕጋውነትን የብሉን።
1: 1300 ኪሎ ሜትር የቀይ ባህርን ኮስት በተን በተንን ብለው ቢሆን አፋሮች ይኖሩበታል። በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች።
0: ወላኳ ፈሕዝበሉን ተኾኑ ንሽሕን 300 ኪሎ ሜትር ገማግም ቀይሕ ባሕሪ ደቂ ዓፋርዮም ዝነብርዎ ኣብ ኤርትራ ጅቡቲ ክሳብ ፖርት ሱዳን ዓፋርዮም ዝነብርዎ። እዛ በዓልቲ ስልጣን ብልፅግና ተወላዲት ኢትዮጵያ ዓፋር እየ ባህሊት እያ። ጂኦግራፍን ስነ ህዝብን ሃገራ ዘይፈለጠት ብዛዕባ ገማግም ቀይሕ ባሕርን ህዝቡን መን ኣበይ ከም ዝነብር ህዝቢ ኣኪባ ተስተምህራላ። ኣብ ኤርትራ ኣየናይ ብሄር ኣበይ ይነብር ሕቶ ኣይኮነን፣ ኣብ ዝመረፆ ብዝደለዮ መንገዲ ይነብራሎን ክነብር እውን እዩ። ከምቲ ናቶም ብብሄር ቋንቋን ሃይማኖትን ዝተሃናኾት ህዝቢ የብልናን። ንኣፍሉጣን ኣፍልጦቶም ብጌጋ ተስተምህሮም ዘላ ግን እቲ ዝተጠቐሰኑ ሓድ ገማግም ቀይሕ ባሕሪ ኤርትራ ብሄረ ዓፋር፣ ብሄረ ራሻይዳ፣ ብሄረ ሳሆ፣ ብሄረ ትግራን ካልኦት ብሄራትን ዝሓቆፈን ብሓባርን ብስኒትን ዝነብርዎን ምዃኑ ክትፈልጦ ዝግባእ ሓቂ እዩ።
1: እንደዛ ተበትነው ግን የኢትዮጵያ ኬዝን ኢትዮጵያዊ ነኝ ካልክ በቂ ነው።
0: ወላ እኳ ፋሕ ዝበሉ እንትኾኑ ኢትዮጵያዊ የምባል እኹል እዩ። ካብ ፖርት ሱዳን ክሳብ ራስ ዱሜራ ዘሎ ማሕበረሰብ ዓፋር ሓያል ሓላዊ ዶብን ንኢትዮጵያውነት ክብሪ ዝህብን እዩ።
1: ጠንካራ እንደሆነና አሁንም ኢትዮጵያዊነት ትልቅ ክብር የሚሰጠው ጉዳይ ነው። በዛ አካባቢ
2: ከዳህላቅ ጀመረ፣ ከምጽዋ ጀመረ እስከ ታጆርጋ ድረስ ያለውን ከአንድ ሺህ ኪሎ ሜትር በላይ ያለውን
0: ካብ ዳህላቅ ክሳብ ምጽዋዕን ታጆራን ዘሎ ሽሕ ኪሎ ሜትር ገማግም ባሕሪ ብዘይካ ህዝቢ ዓፋር ካልኣኡ ዝነብር ህዝቢ የለን። ደቂ ዓፋር ጥራያም ዝነብርዎ
2: ቀይ ባህር ጥራፍ መመሃል ሌላ ማንም ማህበረሰብ ሳይኖር ዓፋር ብቻ ነው።
3: ኦፍ ኮርስ ብደንደን ሚድያ ክሰምዖ ፀኒኹም። እዚ ካብቲ ሓደ ዘሕዝን እዩ። ንምንታይ እዩ እቲ ዘሕዝነሉ መንገዲ ከ እቲ ፋክት ብከመይ ክትቀምሉ ክእሉ ባሕሪ ኤርትራ ናይ ግድነት ኣገዳሲ እዩ። ጎረቤት ሃገር ስለ ዝኾኑ ግን ብዳያሎግ ብስነ ስርዓት ብኮንትራክት ድዩ ብሊዝ ድዩ ብገለ ድዩ ብናይ ሰላዊ መንገዲ እዩ። ኦፍኮርስ ፖለቲክስ ኣብቲ ዞና ዘሎ ፍልይ ዝበለ ፖለቲክስ ስለዝኾነ ጥሊቕልና ተኣቲና ነዊሕን ከይንክእል ኢና። ብሓፈሽኡ ግን እቲ ስርዓት ብልፅግና ንገብሮ ዘሎ ኣብ ህዝቢ ኢትዮጵያ ብፍላይ ጌጋ ሓበሬታ ቅድሚ ሕጂ ዝነበረ ኤርትራ ናይ ኢትዮጵያ ያን ዝብል ናይ ኮሎኒ ናይ ኣፍሪቃ ደርዳ ህዝቢ ብዙሕ ሰብ ስለዝነበረ ኢንኩሉና ኣብ ኤርትራ እውን ፍልጠት ዘይምህላው ናይ ብሓቂ ሰብ ኣብ ሓደጋ ይኸተቱ ከምዚ ዓይነት ኣብዚ እዋን እዚ ኸ እዚ ዓይነት ኣስተምህሮ ክብከልኡን ህዝቢ ዓፋር ኦሎ ወይ ኦፍኮርስ ደንከልያ ብምሉእ ዓፋር ዒሳበት ሓደ ኣለው ዓፋር ውመትና ኣለው ናይ ዓፋር ኣህዛብን ዝነብሮ ብኡ ዓፋር ኣካል ኤርትራ እዩ። እሱ ጥራሕ ኣይኮነ ኣብ ግዜ ኮሎኒ ጥልያን ከምዚ ክገልፆ ፀንሐ ማለት እዩ። ከመይ ጌራ ኩለን ኣፍሪቃስ ከመይ ጌረን ሃገር ኮይነን ዝዓበየ ስእሊ ስዮም ዝስሕትዎ ኢትዮጵያውያን ዘዛሕዝና ካብዚ እዋን ከምዚ ምግባር ግን ናይ ውግእ ክበርክ ከለዉ ክጥዕመልካ ጌጋ ሓበሬታታት ብምሃብ ኣፍኮርስ ኣብዚ ድሕሪ 35 ዓመት ኤርትራ ሃገር ኮይና ተፈሊጥ ኣብ ሃገር ብዘየ ገደስቲ ኩነታት ዘሎ ፍቲ ዞና ሕጂ ተመሊስካ ባሕርናክና እዩ ገለ ምባል ሓደገኛ እዩ። ነቲ ህዝቢ ኢትዮጵያ ምስ ሊድን እዩ ምስ ግዜ እውን ክቅየር ይኽእል ስርዓት ምስ ከደ እውን ናብቲ ንቡር ተከባቢርካ ትነብረሉ መገዲ ክመፅእ ይኽእል። ግን ከምዚ ዓይነት ኣነስ ኣፍኮርስ ደንደን ሚድያ ብኣምሓርኛ ተተርጊሙ ብትግርኛ ገይሩ ክገልፆ ፀኒሑ ናይ ባቃ ኣገዳሲ እዩ። ንሕና እውን ክትፈልጦ ዘለና እዩ መብዛሕቲ ግዜ ስለምንታይ እዚ መባእሲ ኮይኑ ዘሎ እዚ ናይ ብሓቂ ድዩ መባእሲ ወይከዓ ናይ ስልጣን መናዊሒ እዮም ንገብርዎ ናይ ብሓቂ ድዮም ንኤርትራ ከይዶም ቀይ ባሕሪ ክወስቱ ክዋግኡስ ዋላ ነቲ ንእዋን ዘሎ ጉዳያት ህዝቢኡ ኣብ ውግእ ከተኩር እሞ ኣብ ቦርደራት ከተኩር እሞ እቶም ሰበ ስልጣን ኣብ ስልጣን ክፀንሑ መብዛሕቲ ግዜ ስራሓት ኮሚኢታት እዩ። ግን ብጣዕሚ ዳንጀረስ እዩ እዚ ኢትስ ኖት ኦንሊ ፖለቲክስ እዚ ውግእ ቅትለትን ጥፋእትን ደምፅእ ፖለቲክስ ስለዝኾነ ናይ ብሓቂ ሕዝን እዩ። ንዝኾነ እዚ ይመስል ቀፂለ ኣፍኮርስ ኦሮማይ ፓርቲ ትሽዓተ ከዓ ኣሰበ ድሕሪ ዘያ ጥዕምቲ ዜማ ክምፀልኩም እዩ።

ተኸስተ ንስእላይ በራኺ ዋላ ንእሽተይ ጥርጣር እንተሕዲርኩም ኢሉ ካብ ላዕለዋይ ኣካል ውሳነ ከይተጸበኹም ብዝኾነ መገዲ ኣቃብፅዎ ትብል ቢሮክራሲ ፈሪሙ ካብ ኣዲስ ኣበባ ዝሰደዳ ትእዛዝ ብልቡ ዘከራሞ ስቕበለ ትእዛዝ ቢሮክራሲ ድማ ኣገረሞ ቢሮክራሲ ነዊሕ ይኹን ሓፂር ቀይሕ ይኹን ጸሊም መንእሰይ ይኹን ሽማግለ ዝፈልጦ ነገር ኣይነበሮን ትእዛዙ ጥራይ እዩ በፅሖ ኣርባዕትዮም ሚስጢራዊ ጠማምታት ተጠማምቱ ሓዊ ሓመድ ተኸስተ ገብራይ ኣብ ልዕሊ ስእላይ እሉኽ ቂም ነይርዎ እዩ ሕጂ ኣብ ቅድሚኡ ሕቑኡ ሂብዎ ደው ኢሉ ምስ ረኣዮ መሊሱ ጥጁእ ጽልኡ ገንፈለ እሞ ኣብ ልቡ ትንፋስ ክዘርእ ተፈለጦ ብጣዕሚ እዩ ዝሰርዖ ስእላይ ሙሉእ ዕድሚኡ ንመዛንኡ ክፈራርሕን ክዕምፅን ይሕሊፍዎ ሕጂ ድማ ሓይሉ ኸርእየኒ ተመሊሱ መፀ በለ ተኸስተ ብውሽጡ ናብ ማሕበር 7 ኣፈራሪሑ ዝፀንበሮ ስእላይ ነበረ ኣብ ትሕቲ ዋህዮ ስእላይ ኮይኑ ይሰርሕ ድማ ነበረ ስእላይ ኣዝዩ ፈታዊ ነብሱን ንኻልኦት ግዲ ዘይነበሮ ምዃኑ ዘከረ ብነብሰ ፍትወት ንኻልኦት ዝዕምፅ ዝነበረ ምዃኑን ትዝበሎ ንተኽላይ ቀንዲ መፅሊ እኡ ግን ነብሱ ምፍታው ጥራይ ኣይነበረን ፅሉል እንተዘይኮይኑ ነብሱ ዘይፈቱ ኸመን ኣሎ ድዩ ቀንዲ መፅሊ እኡ ካልእ ጉዳይ ነበረ ብሓንሳብ ሰርሑ ነይሮም ድሕሪ ተወሰነ ግዜ ተኽላይ ብናይ ሃይለ ስላሴ መንግስቲ ተሸየመ ገዛኢ ናይ ኣውራጃ ድማ ይኸውን ሳላቡ ኣብኡ ደገዝማት በራኺ ዋላ እኳ ገባርን ሓዳግናይ እምበሩ ብህዝብን መንግስትን ተሰማዓነት ነይርዎም እዩ ኣዝዮም ውልቃዊ ብምንባሮም ንስሙ ደገዝማቲ ካብ ምበሃል ሓሊፎም ካልእ ስልጣን ኣይነበሮምን ብዝኾነ ስእላይ ብፅሉ ኣብኡ ምስ ተሾመ ኣብ ትሕቲ ንሱ ዝመርሖ ዝነበረ ዋህዮ ማሕበር 7 ዝነበሩ 6 ሰባት ኣሕሊፉ ይህቦም ሓደ ካብኦም ተኸስተይ ገብራ ይነበረ 7 ዓመት ተፈሪድዎ ገሊኦም መተኣስርቱ ብሰበሰብ ፍርዶም ከይወድኡ ነፃወፁ ተኸስተ ካብ ስኡናት ስድራ ቤት ዝመፀን ሰብ ዘይነበሮም ብምንባሩ 7 ዓመታት ቁሒምዎን ወፀ ብዘይ ትምህርቲ ብዘይ ስራሕ ብዘይ ወገን ኣበይ ብፃሕ ኣበይ ክየድ ሰብ ገለ ሰሪሑ ክነብር ኣለዎ ናብራ ቤት ማእሰርቲ ኣካላቱ ደሊልዎም እዩ ልቡ ትሪሩ ድማ ጨካን ገይርዎ እዩ ሂወት ስጋብ ክንደይ ሕስርቲ ምዃና ርእዎ እዩ ናይ ሰባት ኣብያት ብኸያት ስቃይ ንዑ ኣይንታዩን እዮም ኣብ ቤት ማእሰርቲ ተለማመዶም ተራ ነገራት እዮም ካብ ቤት ማእሰርቲ ወፂኡ ብቐትሩ ጸልሚትዎ ደንበርበር እንዳበለ መን ኣለኹልካ ኢልዎ ሻዕብያ ነበረት ተዳለወሉ ስራሕ ዝፈልጦን ዝመልኮን ነበረ ቀታል ሰብ ንምንባር ምቕታል ተግባራዊ ጭርሑ ኮይናኣላ ሳላ ስእላይ በራኺ ቅንዒሉ ስግርቲ ትክ ስጋራ ብዓይኒ ቃይል ጠሞቶ ሕኒኡ ዘይፈድስ ንእሽተይ ጥርጣረ ከስሕቆ የ በለ ንዑ ንሰባት ምቕታል ምስሓቆም ነበረ ኣብ ዕድሚኡ ብዙሓት ሰባት ኣስሒቑ እዩ